0: ይህ DW ነው። DW ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: ራቡ ሐምሌ 8 ቀን 2018 ዓመተ ምህረት ጤና ይስጥልኝ አድማጮች እንደምን አመሻችሁ። አስተናጋጃችሁ ሸዋዬ ለገሰ ነኝ። ለዓለም ዜናው ሂሩት መለሰ ተረኛ ናት። ዜናውን በሚከተለው የዜና መጽሔት ቀዳሚው ዘገባ ዛሬ በይፋ የተጀመረውን ብሔራዊ ምክክር ጉባኤ ይመለከታል። የአየር ንብረት መዛባት በክረምቱ ግብርና ላይ የደቀነው ስጋት፣ የአሜሪካ አምባሳደር የመቀለ ጉብኝት፣ እንዲሁም የትናንቱን የፈረንሳይ ስፔን ጨዋታና የዛሬውን የዓለም ዋንጫ ተጋጣሚዎች የሚመለከተው ዘገባም ተካቷል። ከለተረቡ ሳምንታዊ መሰናዶች ቀዳሚው ከኢኮኖሚው ዓለም ዓለም አቀፍ የገንዘብ ተቋማት ያቀረቡትን ምክረ ሐሳብ ይቃኛል። ሳይንስና ቴክኖሎጂ የአውሮፓ ህብረት የልጆች የማህበራዊ መገናኛ ዘዴዎች አጠቃቀምን ሊገድብ መዘጋጀቱን ይመለከታል። ሁሉንም ለመከታተል በሳተላይት በኢትዮሳት ወይም NSS 12 በ10985 ሜጋሄርዝ ሆሪዞንታል DW 08 ላይ ፈልጉን። ትራንስፖንደሩ MEH01 ወይም EAH01 ነው። በኢንተርኔትም DW አማሪክ በተባለው መተግበሪያ ከድረገጻችን ታገኙታላችሁ። ስርጭቱን በቀጥታ ከፌስቡክ፣ ቴሌግራም እና ዩቲዩብ DW አማሪክ እያላችሁ በመግባት ተከታተሉ። ቤተሰብ ሁኑ፣ ለሌሎችም አጋሩ። አሁን ወደ ቀዳሚው የዓለም ዜና ነው የምናልፈው። ሂሩት ተዘጋጅታለች። መልካም ቆይታ።
0: የዲደብሊው ዜና።
2: ጤና ይስጥልኝ አድማጮች። በመጀመሪያም ዋና ዋና ርዕሶቹ። የኢትዮጵያ ሀገራዊ ምክክር ጉባኤ ዛሬ አዲስ አበባ ውስጥ ተጀምሯል። 4000 ያህል ተሳታፊዎች በተገኙበት በዚህ ጉባኤ የመክፈቻ ስነ ስርዓት ላይ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ለኔ ሳይሆን ለኛ ለኢትዮጵያ ማለት ከቻል ምክክሩ ፍሬያማ ይሆናል በማለት ጥሪ አቀረቡዋል። ወደ ቦትስዋና ለመሻገር የሞከሩ የተሳፈሩባት ታንኳ የተገለበጠችባቸው 10 ኢትዮጵያውያን ሳይሰጥሙ እንዳልቀረ የዛምቢያ ባለስልጣናት ዛሬ አስታወቁ። በታንኳ ከተሳፈሩት 15 ኢትዮጵያውያን 10ሩ ሰጥመዋል ተብሎ እንደሚታመን የተናገረው ፖሊስ 3 ደግሞ የደረሱበት እንዳልታወቀ ገልጿል። ከመካከላቸው በህይወት የተረፉትን 2ቱን ፖሊስ አስሯቸዋል። የዩናይትድ ስቴትስ እና የኢራን ጥቃትና ያጸፋ ጥቃት ዛሬም ቀጥሏል። የዩናይትድ ስቴትስ ዛሬ በኢራን ላይ 2 ዙር ድብደባዎች ማካሄዷን አስታውቃለች። የኢራን ወደቦችንም እንደገና መዝጋቷን ገልጻለች። ቴህራን በበኩሏ የአሜሪካን አጋር የሆኑ የባህረ ሰላጤ የሆኑ ሀገራት ኢላማ ያደረጉ ጥቃቶችን መፈጸሟን ተናግራለች። ዜናው በዝርዝር። የኢትዮጵያ ሀገራዊ ምክክር ጉባኤ ዛሬ አዲስ አበባ ውስጥ ተጀምሯል። 4000 ያህል ተሳታፊዎች በተገኙበት በዚህ ጉባኤ መክፈቻ ስነ ስርዓት ላይ ንግግር ያደረጉት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ለኔ ሳይሆን ለኛ ለኢትዮጵያ ማለት ከቻል ምክክሩ ፍሬያማ ይሆናል በማለት ጥሪ አቀረቡዋል።
3: ማንንም ሳይጎዳ በጋራ መጠቀም የምንችልባቸውን ጉዳዮች አንስተን ለኔ ሳይሆን ለኛ ለሰፈሬ ሳይሆን ለኢትዮጵያ ማለት ከቻል ይህ ምክክር ፍሬያማ ይሆናል።
2: የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርያ በበኩላቸው ጉባኤውን የኢትዮጵያን የፖለቲካና ማህበራዊ ጉዞ አቅጣጫ የሚያቀና አዲስ ምዕራፍ የሚከፍት ብለውታል።
4: ይህ ጉባኤ የሀገራችንን የፖለቲካና የማህበራዊ ጉዞ አቅጣጫ የሚያቀና ለቀጣዩ ትውልድ ጠንካራና አስተማማኝ ሀገር ለመገንባት የሚያስችል አዲስ የታሪክ ምዕራፍ የሚከፍት ነው።
2: ሶሎሞን ሙጬ ከአዲስ አበባ እንደዘገበው የነጻነትና እኩልነት ፓርቲ ጉባኤውን ከሚለያዩ ጉዳዮች ይልቅ በሚያስማሙት ላይ ተቀራርቦና ተግባብቶ ለመስራት ታሪካዊ እድል ነው ሲል ድጋፉን ገልጿል። የኢዜማ መሪ ኢዮብ መሳፍንት ሀገራዊ ምክክሩን የሀገረ መንግስት ግንባታ እጣፈንታ የምንወስንበት ሲሉ፣ ኢሃፓ በበኩሉ አግላይ ነው ያለውን ሂደቱን የሀገሪቱን ቀውስ የበለጠ ከማራዘም በቀር ሌላ ውጤት የማያመጣ ሲል አጣጥሎታል። የጉባኤው ተሳታፊዎች ለሚቀጥሉት 3 ሳምንታት ይመክራሉ ተብሏል። ዝርዝሩ በዜና መጽሔት ዝግጅታችን ይቀርባል። ከዛምቢያ የዛምቤዚን ወንዝ በታንኳ አቋርጠው ወደ ቦትስዋና ለመሻገር የሞከሩ የተባሉ 10 ኢትዮጵያውያን ሳይሰጥሙ እንዳልቀረ የዛምቢያ ባለስልጣናት ዛሬ አስታወቁ። ባለስልጣናቱ እንዳሉት ኢትዮጵያውያኑ የሰጠሙት የተሳፈሩባት ታንኳ ተገልብጣ ነው። የሀገሪቱ ፖሊስና የፍልሰተኞች መስሪያ ቤት ባለስልጣናት ባወጡት መግለጫ መሰረት 15 ኢትዮጵያውያን የሚገኙበት አንድ ቡድን ሰኞ ማታ በዛምቤዚ ወንዝ አድርጎ ወደ ቦትስዋና ለመሻገር ሞክሮ ነበር። 10ሩ ሰጥመዋል ተብሎ እንደሚታመን የተናገረው ፖሊስ 3 ደግሞ የደረሱበት እንዳልታወቀ ገልጿል። ከመካከላቸው በህይወት የተረፉ 2 ኢትዮጵያውያንን ፖሊስ አስሯል። ባለስልጣናቱ እንደገለጹት የታሰሩት 2 ወንድ ኢትዮጵያውያን ሲሆኑ እድሜያቸውም 33 እና 35 ነው። የ33 ዓመቱ ኢትዮጵያዊ ሰነድ አልባ ሲሆን የ35 ዓመቱ ደግሞ ፓስፖርት አለው። ሆኖም ዛምቢያ ሲገባ ለኢሚግሬሽን ባለስልጣናት አላሳወቀም ተብሏል። ፖሊስና የፍልሰተኞች መስሪያ ቤት ባለስልጣናት ባወጡት መግለጫ በአሁኑ ጊዜ እንደሰጠሙ ከታመነው ሰዎች የአንዳቸውም አስከሬን አልተገኘም። የፍለጋ ዘመቻው የቀጠለ በመሆኑም እስካሁን ኢትዮጵያውያኑ መስጠማቸው አለመረጋገጡን ማሳወቃቸውን የፈረንሳይ ዜና አገልግሎት AFP ዘግቧል። በኮንጎ ዲሞክራሲያዊት ሪፐብሊክ በኢቦላ የሞቱና የተያዙ ሰዎች ቁጥር በአጠቃላይ ከ2000 መብለጡ መረጋገጡን የሀገሪቱ የማስተዋቂያ ሚኒስቴር ዛሬ አስታወቀ። መስሪያ ቤቱ እንዳለው እስካሁን በበሽታው የሞቱትን 754 ሰዎች ጨምሮ በኢቦላ የተያዙ ሰዎች ቁጥር

0: ሐምሌ ወር መጀመሪያ አንስቶ ግን ሁለት የጸረ ቫይረስ ህክምናዎች ሙከራዎች እየተካሄዱ ነው። ይህ ዶቼ ቬለ DW ነው። ዩናይትድ ስቴትስ ዛሬ በኢራን ላይ ሁለት ዙር ድብደባዎች ማካሄዷን ተናግራለች። ኢራን ወደቦችንም እንደገና መዝጋቷን ገልጻለች። ቴህራን በበኩሏ የአሜሪካን አጋር የሆኑ የባህረ ሰላጤውን አገራት ኢላማ ያደረጉ ጥቃቶችን መፈጸሟን ተናግራለች። የዩናይትድ ስቴትስ ጦር ዛሬ እንዳለው በኢራን ላይ 90 ደቂቃ የወሰደ ድብደባ ተካሂዷል። ጦሩ ይህ ጥቃት ኢራን በሆርሙዝ ሰርጥ የሚንቀሳቀሱ የንግድ መርከቦችን የማጥቃት ችሎታዋን በእጅጉ የሚቀንስ ነውም ብሏል። ከዚያ ቀደም ሲል ለ7 ሰዓታት በተካሄደ የዩናይትድ ስቴትስ የአየር ድብደባ በርካታ የኢራን ኢላማዎች መመታታቸውንም ገልጿል። የኢራን መንግስታዊ ቴሌቪዥን እንደዘገበው ደግሞ የኢራን ጦርና አብዮታዊ ዘቡ ዮርዳኖስ፣ ኩዌት እና ባህሬን የሚገኙ የዩናይትድ ስቴትስ የጦር ሰፈሮችንና ሌሎች ኢላማዎችን በተናጠል አጥቅቷል። ከኢላማዎቹ መካከል ዮርዳኖስ የሚገኘው የአልአዝራቅ ወታደራዊ ጦር ሰፈር በድሮን ተመቷል። ኩዌት የሚገኘው የዩናይትድ ስቴትስ የሎጂስቲክ ማዕከል ላይ የረጅም ርቀት ተወንጫፊ ሚሳኤል መተኮሱን አብዮታዊ ዘቡ ተናግሯል። ዩናይትድ ስቴትስ ጥቃት መሰንዘሯን እስካላቆመች ድረስም የሆርሙዝ ሰርጥ ዝግ ሆኖ እንደሚቆይ ኢራን ዝታለች። የኢራን አብዮታዊ ዘብ ባወጣው መግለጫ ሌሎች በአካባቢው የሚገኙ የነዳጅ ማጓጓዣ መስመሮችም የጥቃት ኢላማ ውስጥ ሊገቡ እንደሚችሉ አስጠንቅቋል። ከአካባቢው የሚወጣውን ነዳጅ ዘይትና ጋዝ ወይ ሁሉም ያገኘዋል አሊያም ማንም አያገኘውም ሲልም አስታውቋል። ጀርመን በሆርሙዝ ወሽመጥ የተቀበሩ ፈንጂዎችን ለማጽዳት ያሰማራቻቸውን መርከቦች ለማንሳት እያጤነች መሆኗን አስታወቀች። የጀርመን መከላከያ ሚኒስትር ቦሪስ ፒስቶሪየስ ዛሬ በርሊን ውስጥ እንደተናገሩት መርከቦቹን በሆርሙዝ ሰርጥ ለማሰማራት ሁኔታዎች ካልተመቻቹ ጀርመን ለዚሁ ተልኮ ወደ ጅቡቲ የላከቻቸውን ሁለት መርከቦች ልትመልስ ትችላለች። ፒስቶሪየስ ዛሬ ለዘላለም ልንጠብቅ አንችልም ሲሉም ተናግረዋል። እርሳቸው እንዳሉት ቁልፍ የሆነውን የመርከቦች የጉዞ መስመር ደህንነት ለማስጠበቅ የሚያስችሉ ሁኔታዎች መቼ ሊመቻቹ እንደሚችሉ መገመቱም አስቸጋሪ ሆኗል። ጀርመን ፍሉዳ የተሰኘውን ፈንጂ አዝጂና ሞስል የተባለውን መርከብ ወደ አካባቢው የላከችው በሰኔ አጋማሽ ላይ ነበረ። ዛሬ ያስቻለው የኬንያ ፍርድ ቤት የራስ ተፈሪያውያን እምነት ተከታዮች በሃይማኖታዊ ስርዓታቸው ጥቅም ላይ የሚያውሉት ማሪዋና የተባለው ዕፅ ህጋዊ እንዲሆንላቸው ለመጠየቅ ያቀረቡትን ማመልከቻ ውድቅ አደረገ። ውሳኔውን ያሳለፉት ዳኛ ማሪዋናን ማብቀልና መጠቀም የሚከለክለው የኬንያ ህግ የራስ ተፈሪያን እምነት ተከታዮችን የሃይማኖት ነጻነት እንደማይጥስ ገልጸው የማህበረሰቡን ጥያቄ በልዩ ሁኔታ ለመፍቀድ ግን ትክክለኛ ህገ መንግስታዊና ህጋዊ መሰረቶች እንደሚያስፈልጉ አስታውቀዋል። ጥያቄውን ያቀረቡት የራስ ተፈሪያን እምነት ተከታዮች ጠበቃ ውሳኔውን በመቃወም ለኬንያ አቤቱታ ሰሚ ፍርድ ቤት ይግባኝ እንደሚሉ ተናግረዋል። ራስ ተፈሪያኑ ህገ መንግስታዊ በሆነው የሃይማኖት ነጻነት ማሪዋና መጠቀም እንዲፈቀድላቸው ለፍርድ ቤቱ አመልክተው ውሳኔውን ሲጠባበቁ ዓመታት ተቆጥረዋል። በጎርጎሮሳዊው 1994 ዓ.ም በወጣው የኬንያ ህግ ማሪዋና ይዞ የተገኘ ሰው በ10 ዓመት እስራት ይቀጣል። ይህ ዶቼ ቬለ DW ነው። ከዶቼ ቬለ ዜናውን ለማብቃት እነሆ ዋና ዋና ርዕሶቹን በድጋሚ። የኢትዮጵያ ሀገራዊ ምክክር ጉባኤ ዛሬ አዲስ አበባ ውስጥ ተጀምሯል። ወደ ቦትስዋና ለመሻገር የሞከሩ የተሳፈሩባት ታንኳ የተገለበጠችባቸው 10 ኢትዮጵያውያን ሳይሰጥሙ እንዳልቀረ የዛምቢያ ባለስልጣናት ዛሬ አስታወቁ። የዩናይትድ ስቴትስ እና የኢራን ጥቃትና የአጸፋ ጥቃት ዛሬም ቀጥሏል። የዩናይትድ ስቴትስ ዛሬ በኢራን ላይ ሁለት ዙር ድብደባዎች ማካሄዷን አስታውቃለች። ዜናው በዚሁ አበቃ።
1: ለዓለም ዜናው ጥንቅር ሂሩት እናመሰግናለን። ስርጭታችን ቀጥሏል።
2: የዜና መጽሔት
1: አድማጮች አራት ርዕሰ ጉዳዮችን አካቷል የዜና

0: ሴት ቀዳሚው ዛሬ ተጀመረውን ሀገራዊ የምክክር ጉባኤ መለከታል። የኢትዮጵያ ሀገራዊ ምክክር ጉባኤ ዛሬ ረቡዕ ሐምሌ 8 ቀን 2018 ዓ.ም አዲስ አበባ ውስጥ ተጀምሯል። በመክፈቻው ስርዓት ላይ ንግግር ያደረጉት የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ ምክክሩ በኃይለ ቃል ጀምሮ በኃይል እርምጃ የሚደመደም ያሉትን የኢትዮጵያን የፖለቲካ ሁኔታ ለማስቆም ማስፈለጉን ጠቅሰዋል። የሀገራዊ ምክክር ኮሚሽን ዋና ኮሚሽነር መስፍን አራያ ደግሞ ጉባኤው የኢትዮጵያን የፖለቲካና ማህበራዊ ጉዞ አቅጣጫ የሚያቃና አዲስ ምዕራፍ ስለመሆኑ ገልጸዋል። በጉዳዩ ላይ አስተያየት የሰጡት ሁለት የፖለቲካ ፓርቲዎች ጉባኤው ከሚለያዩ ጉዳዮች ይልቅ በሚያስማሙት ላይ ተቀራርቦና ተግባብቶ ለመስራት ታሪካዊ እድል ነው በሚል ድጋፍ ሲያሳዩ፣ ኢህአፓ አግላይ ነው ያለውን ይህን ሂደት የሀገሪቱን ቀውስ የበለጠ ከማራዘም በቀር ሌላ ውጤት የማያመጣ ብሎታል። ከአዲስ አበባ ሰለሞን ሙጬ ዝርዝር ዘገባ አጠናቅሯል።
1: ማንም ሳይጎዳ በጋራ መጠቀም የምንችልባቸውን ጉዳዮች አንስተን ለኔ ሳይሆን ለኛ፣ ለሰፈሬ ሳይሆን ለኢትዮጵያ ማለት ከቻል ይህ ምክክር ፍሬያማ ይሆናል።
2: ይህ መልእክት ጠቅላይ ሚኒስትር አብይ አህመድ ዛሬ ሀገራዊ ምክክር ጉባኤ ሲጀመር ለተሳታፊዎች ያቀረቡት ጥሪ ነው። በሃይማኖት መሪዎች ጸሎት ኢትዮጵያ ውስጥ የሚታዩ አለመግባባቶችን፣ ንትርክና ጭቅጭቆችን የሚያንጸባርቁ ቃለ ተውኔትና የሕፃናትን ምርቃት አስቀድሞ የተጀመረው የሀገራዊ ምክክር ጉባኤ በምክክር ኮሚሽን ኮሚሽነር መስፍን አራያ ገለጻ ሀገርን እየፈተኑ ያሉ የፖለቲካና የስርዓት ጥያቄዎችን፣ የሀሳብ ልዩነቶችንና አለመግባባቶችን ለመፍታት ረጅምም አጭርም ያሉት 4 ዓመታት አልፏል። ስር የሰደዱ የተባሉ ችግሮች በኃይልም አግላይ በሆኑ አካሄዶችም እንደማይፈቱ ታምኖበት ይህ ስራ ስለመጀመሩም አውስተዋል።
3: ይህ ጉባኤ የሀገራችንን የፖለቲካና የማህበራዊ ጉዞ አቅጣጫ የሚያቀና ለቀጣዩ ትውልድ ጠንካራና አስተማማኝ ሀገር ለመገንባት የሚያስችል አዲስ የታሪክ ምዕራፍ የሚከፍት ነው።
2: ምክክሩን በቀላሉ የማይደገምና የማይገኝ እድል አድርገው የጠቀሱት ጠቅላይ ሚኒስትር አብይ አህመድ እንዲህ ያለውን ምክክር ለረጅም ጊዜ ለማድረግ ያስከተለው ስንፍና፣ ሸፍጥና ያልተመረጠ ያሉት መንግስት ኢትዮጵያ ለረጅም ዘመን በባለቤትነት ያስተዳደረችውን ቀይ ባህርን አሳልፎ የመስጠት አደጋ ትውልድ ላይ መጫኑንም አንስተዋል። በዚህ ምክንያት በሽምግልና በንግግርና በካሳ ተግባብቶ ለቀጣዩ ትውልድ እረፍት የሚሰጥ ያሉትን ስራ ከዚህ ምክክር ማመንጨት እንደሚጠበቅ አስረድተዋል።
1: ፖለቲካችን በኃይለ ቃል ይጀምራል፣ በኃይል እርምጃ ይደመደማል። ይህንን ስብራት ለአንዴና ለመጨረሻ ጊዜ ማቆም ያስፈልጋል።
2: ነጻነትና እኩልነት ፓርቲ በዛሬው ዕለት የተጀመረው ሀገራዊ ምክክር ከሚለያዩን ያላቸው ጥቃቅን ጉዳዮች ይልቅ በሚያስማሙ በርካታ ሀገራዊ ጉዳዮች ተቀራርቦ እንዲሁም ተነጋግሮና ተግባብቶ ለመስራት ታሪካዊ እድል ያስገኛል ሲል ድጋፉን አሳይቷል። የኢዜማ መሪ ኢዮብ መሳፍንት ደግሞ ዘመኑን የሚዋጅ የሀገረ መንግስት ግንባታን መሰረት ያሉት ሀገራዊ ምክክሩን የሀገረ መንግስት ግንባታ ዕጣ ፈንታ በራሳችን የምንወስንበት፣ ሁላችንም በጋራ ቤት የምንላት ኢትዮጵያን ለመስራት ለብሩህ ዘመን መሰረት የሚጣልበት ተግባር ነው ብለዋል። በጉባኤው ለመሳተፍ ከተገኙት መካከል አዎንታዊ ውጤት ይገኛል የሚል ተስፋ እንዳላቸውም አንደኛዋ ነግረውናል።
4: ኢትዮጵያ ሀገራችን ሰላም እንድትሆን ነው የምንፈልገውና ሰላም ይመጣል። ሰላም ደግሞ በመነጋገር ነው በመመካከር ነው የሚመጣው። ይሄ ውስጥ ላይ ያለውን ቁርሾ ወይም ደግሞ በውስጥ ያለውን ጥላቻ ያለመነጋገር ገና ለገና እከሌ እኔን ይጠላኛል፣ ያ ቡድን እኔን ይጠላኛል በምን መንፈስ ሳንመካከር ይቅር ሳንባባል ረዥም ዓመታትን የምንኖርበት ሁኔታ አለ።
2: የኮሚሽኑ አስፈላጊነት ላይ የተቃውሞ ድምጾች ጎልተው ባይታዩም የኮሚሽኑ አመሰራረትና ሂደቱ ላይ እንዲሁም የኮሚሽነሮች ስያሜ ብሎም አካታችነት ላይ በአንዳንድ ወገኖች ጥያቄ ሲነሳና ከሂደቱም ውጪ ሲሆኑ መቆየታቸው ይታወሳል። ኢህአፓ አንዱ ሲሆን አግላይ ምክክር ሳይሆን ሁሉን አቀፍ ብሔራዊ መግባባት ይቅደም ሲል የጉባኤውን መጀመር አልተቀበለውም። እውነተኛ ምክክር የሚጀምረው በመተማመን ነው ያለው ፓርቲው፣ መተማመን የሚመጣው ደግሞ የፖለቲካ እስረኞች ሲፈቱ፣ ጦርነቶች ሲቆሙ፣ የሀሳብ ነጻነት ሲከበር፣ ሁሉም የፖለቲካ ኃይሎች በእኩልነት ሲሳተፉና ሂደቱ ከገዢው ፓርቲ ተጽዕኖ ነጻ ሲሆን ነው በማለት የሀገር መፍትሄ አይሆንም ሲል አጣጥሎታል። ለምክክር ጉባኤው አዲስ አበባ የገቡ 4000 ያህል ተሳታፊዎች ለሚቀጥሉት 3 ሳምንታት ይመክራሉ ተብሏል። በዛሬው የጉባኤው መክፈቻ ላይ የአፍሪካ ህብረትና የኢጋድ የስራ ኃላፊዎችም ታድመዋል። ለዲደብሊው ሰለሞን ሙጬ ከአዲስ አበባ።
0: ተከታዩ ዘገባ አድማጮች የአየር ንብረት መዛባት በክረምቱ ግብርና ላይ የደቀነውን ስጋት ይመለከታል። በአማራ ክልል ሰሜን ምስራቅ አካባቢዎች በኤልኒዮ ክስተት ምክንያት የክረምት ዝናብ መዘግየትና መቅረት በአርሶ አደሩ ኑሮና በቁም እንስሳት ላይ ከፍተኛ ስጋት ደቅኗል። ወቅቱን ያልጠበቀው የዝናብ እጥረት የዘሩትን ሰብል በማበላሸትና ለእርሻ ዝግጅት እንቅፋት በመሆን ከፍተኛ ስጋት የፈጠረ ሲሆን የክልሉ ግብርና ቢሮ የተፈጥሮ ጥገኝነትን ለመቀነስና ሊደርስ የሚችለውን አደጋ ለመከላከል ሌሎች አማራጮችን በስፋት ለመጠቀም ጥረት እያደረገ መሆኑን ይገልጻል። ኢሳያስ ገለው።
5: በአማራ ክልል ዋግምራ ብሔረሰብ አስተዳደር ዞን ጻግም ጆረዳ የሚኖሩት አርሶ አደር ቄስ ዳርጎት ክረምቱ ወቅቱን ጠብቆ ይገባል በሚል ተስፋ ያላቸውን ዘር ለመሬቱ አደራ ሰጥተው ፍሬውን ቢጠብቁም ክረምቱ የውሃ ሽታ ሆኖ መቅረቱን ይናገራሉ።
6: ያለኝን የነበረኝን ዘር ዘራው ይመጣል በሚል በተስፋ ዝም ብለን ካፈሩ ላይ አፈሰስ ነው። በቃ ይመጣል የሚል ተስፋ ነው። ከዛ ወጭ ግን ካልመጣ አማራጩ ሌላ ነው። ወይ ወደ መንግስት መጠጋት ነው ወይ ደግሞ እህል ካለበት ቦታ ልጆችን ይዘን
5: በደቡብ ወሎ ዞን ደሴ ዙሪያ ወረዳ ኗሪው አርሶ አደር ጀማል ደረጀም የፈጣሪ ምህረት እየጠበቀ ሰማይ ሰማይን ይያየ በተስፋርሻውን አዘጋጅቶ የክረምቱን መግባት እየጠበቅኩ ነው ይላል።
7: ፈጣሪ ምህረቱን ያውርሰው እንጂ በጣም ልባችን ተሰብሯል። አሁን ከሚገርም ነገር ሰማይ ሰማይ በማየት በጣም አስቸጋሪ ነገር ነው። ግብአት ምናምን ነገር በለት ተሰልፈን ነበረ። አሁን ከሚገርም ይኸው የተፈጥሮ ጉዳይ ሆኖ በጣም አስቸጋሪ ስጋት ላይ ነው ያለን።
5: ክረምቱ ወቅቱን ጠብቆ አለመግባቱና ምንም አይነት ዝናብ አለመኖር ከሰብል ምርት በተጨማሪም እንስሳቱ ለሚመገቡት ማግኘት አልቻልንም የሚሉት የዋግምራ ብሔረሰብ ዞን አስተዳደር ኗሪው አርሶ አደር ይግዛው በላይ ከዚህ ቀደም የተዘራውም ተበላሽቷል በማለት ይገልጻሉ።
8: እንስሳት በጣም ተጎድሎ ሰዋት ዘር የተዘረው ደግሞ ተበስቅ ሰው ዝም ብሎ ቀርቶ በጣም ነው ችግር ላይ ነው ያለው። ዘር ሰማይ ሰማይ እያለ በቃ እግዚኦ እያለ በቃ ቤተክርስቲያን ሄዶ የሆነ መሀላ ነገር እያለ ነው ያሉት።
5: በአማራ ክልል 51 ወረዳዎች ከአየር ንብረት ለውጥ ጋር በኢሊኖ ምክንያት የክረምቱ ወቅት ወይ ዘግይቶ ይገባባቸዋል አለያም ዝቅተኛ የዝናብ ሽፋን ይኖራቸዋል፣ የእርሻ ስራቸውም ይስተጓጎላል ይላሉ በምስራቅ አማራ የሜትሮሎጂ አገልግሎት ማዕከል የልማት ዴስክ ኃላፊ የሆኑት አቶ እንዳለማ ወልዴ።
9: ዘንድሮ በኢሊኖ ክስተት ውስጥ ነው ያለነው ክረምቱ ማለት ነው። ስለዚህ የዝናቡን ሁኔታ ሙሉ በሙሉ ባያስቆመውም የመቀነስ ነገር ያሳየ እንደምሄር ነው አሁን ያለን መረጃ የሚያሳየው። አሁን ሰሞኑን የተወሰነ ዝናብ በሁሉም አካባቢ ላይ ተሻለ መልኩ የሚያዳርስ ይሆናል። ነገር ግን ስርጭትም በእንት በመጠንም የሚቀንስበት ሁኔታ እንዳለ ነው የሚያሳየን ማለት ነው።
5: የኢሊኖ ተጽዕኖ በጣም ጎልቶ የሚታይበት በሰሜን ምስራቅ አማራ የሚገኙ 5 ዞኖች ሲሆኑ በእነኛ አካባቢዎችም ከፍተኛ ጥንቃቄ ማድረግ እንደሚገባ ባለሙያው ይገልጻሉ።
9: ኢሊኖ ሲባል በተለይ እየተጠናከረ በሚሄድበት ጊዜ ሰሜን ምስራቅ ላይ በደንብ ነው ኢምፓክቱ የሚታየው።
5: ሰሜን ምስራቅ ማለት ከየት ማለት ነው?
9: ሰሜን ምስራቅ የሚባለው እንግዲህ ከሰሜን ሸዋ ኦሮሚያ ልዩ ዞን፣ ደቡብ ወሎ፣ ሰሜን ወሎ እና ዋግምራ ዞንን ነው የሚያጠቃልለው። ስለዚህ እነዚህ ቆላማ የደቡብ ወሎ እና የሰሜን ወሎም ተጽዕኖ በደንብ ያርፍባቸዋል።
5: በ2017-18 የመኸር ምርት ዘመን 188 ሚሊዮን ኩንታል በላይ ምርት መገኘቱን የሚገልጹት የአማራ ክልል ግብርና ቢሮ ምክትል ኃላፊ አቶ ደረጀ ማንደፍሮ አሁንም ክረምቱ ቀድሞ በገባባቸው አካባቢዎች ዘር የመዝራት ስራ እየተሰራ ነው ብለዋል።
10: ዝናቡ ቀድሞ በገባበት አካባቢ ዘር ስራ ተጀምሯል። ከዚህ የሚጠበቀው ወደ 5.58 ሚሊዮን ሄክታር በማልማት 205 ሚሊዮን ኩንታል ለማምረት ይህን ግብ አስቀምጠናል።
5: በአሁኑ ወቅት በሰሜን ምስራቅ አማራ ከኢሊኖ የአየር ንብረት መዛባት ጋር በተያያዘም ለሚፈጠር የዝናብ እጥረት ሌሎች አማራጮችን በመጠቀም ክፍተቱን ለመሙላት እንደሚሰራም አቶ ደረጀ ይናገራሉ።
10: አሁን ያለው የአየር ጸባይ ትንባያ ስጋት ይህን ሊያካክስ የሚችሉ ስራዎች ደግሞ እንዲሰሩ ይደረጋል። እንግዲህ አንዱ ተፈጥሮ ላይ ብቻ የተጣበቀ ግብርና እንደዚህ የተፈጥሮ ችግሮች በሚገጥሙ ጊዜ አርሶ አደራችን ለችግር ይጋለጥ። ለዛ ነው አንድ መሬት ጦም ሳያደር ክረምትን ሳንጠብቅ በበጋም ጭምር የመስኖ አማራጮችን መሰረት አድርገን በስፋት እናልማ እያልን ያለ ነው።
5: የኢሊኖ የአየር ንብረት መዛባት ተጽዕኖ ጎልቶ የሚታይበት የሰሜን ምስራቅ አማራ አካባቢ የክረምት ዝናብ እንዲዘገይ ወይም እንዲቀንስ በማድረግ ለድርቅና የሰብል መበላሸት እንደሚዳርግም ተገልጿል። ለዶቼ ቬለ ዘገባ ኢሳያስ ገለው።
0: በኢትዮጵያ የዩናይትድ ስቴትስ አምባሳደር ኤርቪን ማሲንጋ ዛሬ ወደ ትግራይ ክልል መቀለ በመጓዝ የፕሪቶሪያ ስምምነት ላይ ስለተደቀኑ ፈተናዎች መምከራቸው ተነገረ። አምባሳደሩ ወደ መቀለ ለመጓዝ ያሰቡት ቀደም ብሎ ቢሆንም ክልሉ ላይ ባንጃበበው ስጋት ምክንያት በሶስት ሳምንታት ዘግይቷል ነው የተባለው። አስተያየታቸውን ለዶች በለ የሰጡ የህግና ፖለቲካ ተንታኝ እንዳሉት በሰሜን ኢትዮጵያ ግጭት በማቆም ረገድ ጉልህ ሚና የተጫወተውን የፕሪቶሪያ ስምምነት ለማዳን የፌደራል መንግስትና ህወሓት የጎላውን አውንታዊ ሚና ሊጫወቱ ይገባል። ስዩም ጌቱ ከአዲስ አበባ ዘገባለው።
11: ዛሬ ረቡዕ ሐምሌ 8 ቀን 2018 ዓ.ም ተመረጠ ለመገናኛ ብዙሃን መግለጫ ያላከው አዲስ አበባ የሚገኘው የአሜሪካ ኤምባሲ አምባሳደር ኤርቪን ማሲንጋ ወደ ትግራይ ክልል በመጓዝ በወቅታዊ የክልሉ አንገብጋቢ ጉዳዮች ላይ እንደሚመክሩ አስታውቋል። አምባሳደር ማሲንጋ ወደ ትግራይ ክልል ከተጓዙባቸው ምክንያቶች አንዱ በክልሉ ስላለው የሰብአዊ እርዳታ አቅርቦት ከባለድርሻ አካላት ጋር በዩናይትድ ስቴትስ በኩል ሊቀርብ ስለሚችለው የህይወት አድን ድጋፍ መምከር ነው። ሌላው አምባሳደር ማሲንጋ ዛሬ ይዘው ወደ መቀሌ የተጓዙት አጀንዳ በትግራይ ክልል በዘላቂነት ሰላምና መረጋጋት እንዲሰፍን በማድረግ የማህበረሰቡ የማምረት አቅም ዳብሮ ከአስቸኳይ እርዳታ ወደ ዘለቄታዊ ራስን በራስ መቻል ማሸጋገር በሚቻልበት ሁኔታ ላይ መምከር ነው ተብሏል። አምባሳደር ማሲንጋ በመቀሌ ቆይታቸው ከፖለቲካና ሲቪል ማህበረሰብ አመራሮች ጋር ተገናኝተው በአስቸኳይ ለውይይት መቀመጥ አስፈላጊ መሆኑንና የፕሪቶሪያ ግጭት ማቆም ስምምነት ሙሉ በሙሉ የሚተገበርበት ሁኔታ ላይ መምከርም በጉዞአቸው ዓላማ መካተቱን ኤምባሲው ለመገናኛ ብዙሃን የላከው መረጃ ያሳያል። በትግራይ ኃይሎችና በፌደራል መንግስት መካከል በሰሜን ኢትዮጵያ ለሁለት ዓመታት የተካሄደውን ደም አፋሳሽ ጦርነት የቋጨው በደቡብ አፍሪካ ፕሪቶሪያ የተፈረመው የግጭት ማቆም ስምምነት በክልሉ ቢያንስ እስካሁን የመሳሪያ አፍ እንዲዘጋ ጉልህ አስተዋጽኦ ቢያደርግም በብዙ መልኩ ግን እየተሸረሸረና እየተናደ ነው ሲሉ አስተያየታቸውን የሰጡን የክልሉን ፖለቲካዊ ሁኔታ በቅርበት የሚከታተሉት የህግ ባለሙያና የፖለቲካ ተንታኝ አቶ ዳንኤል ብርሃኔ
12: ፕሪቶሪያ ስምምነት የተለያዩ ነገሮች አሉ። ከነዛ ውስጥ አንዱ መስከን ደምለኪያ ብንወስድ አዚያ ይነች አሉት። ከነዛ ውስጥ የትኛውን በምልኪያነት ብንወስድ ፕሪቶሪያ ስምምነት አሁን ባለማት ያስቸግራል። በተኩስ አቁም ከሆነ ሙሉም አልፈረሰም። እሱ አንድ ትልቅ ነገር ነው። እስካሁን ድረስ ያለ ግን ቢያንስ ባለፈው ጠር ላይ ውጊያ እንደነበረ እናውቃለን። ባጀት ፌደራል መንግስት ወደ ትግራይ ባጀት መላክ ካቆመ ከስድስት ወር በላይ ሆኖታል። ወደ ሰባት ወር ሆኖታል። ነዳጅ ወደ ትግራይ መግባት ካቆመ ኦልሞስት አንድ አመት ሆኖታል። ስለዚህ ተፈናቂዎች ና በጣም ትልቅ መሰረታዊ ነገር ደግሞ በመቶ ሺዎች የሚቆጠሩ ተፈናቂዎች ወደ ቤታቸው መመለስ ተከልክለው በየድንኳን ውስጥ ነው ያሉት። እንግዲህ ከእነዚህ ውስጥ የትኛውን እንደሆነ አምባሳደሩ የፕሪቶሪያ ሙሉ በሙሉ መፈጸም ሲል እነዚህ ሁሉ ነው ከእነዚህ ውስጥ አንዱን ብቻ ነው ወይስ የሚያስጨንቀው እንግዲህ ፌደራል መንግስትም ህወሓትም ያስጨንቃቸው የክልሉ ፕሬዚዳንት ላይ ማልተቀመጠ የሚለው ያ ቢሮ ነው የሚያስጨንቃቸው። ስለዚህ አሜሪካ ኤምባሲ የሚያስጨንቀው እሱ ከሆነ አንድ ነገር ነው። እሱ ግን ለአብዛኛው ህዝብ ብዙም ትርጉም የለውም። ከአጠቃላይ ከሰላም ዋስትና ጋር ጦርነት እንዳይነሳ ከሚለው ስጋት አንጻር ግን ፕሪቶሪያ ከተሸረሸረ ወይም ከፈረሰ ቆይቷል። ስለዚህ ፕሪቶሪያ ሙሉ ሙሉ እንዲፈጸም ሲሉ ምን እያለ እንደሆነ እያፍታታ ቀርበው የበለጠ ጠቃሚ ይሆናል።
13: ይሄን ስምምነት ግን ማዳን የሚቻልበት መንገድ ምን አይነት መንገድ አለ? በተለይም የዓለም አቀፉ ማህበረሰብ ሚና ምንድን ነው እዛ ውስጥ?
12: ይህንን ስምምነት ማዳን በጣም ይቻላል። መጀመሪያ ብልጽግናና ህወሓት ከፈለጉ ይችላሉ። ዛሬ ማታ ተደዋውለው ብዙ ነገሮች ማስተካከል ይችላሉ። ምን ከአቅማቸው በላይ የሆነ ነገር የለም። ከሁለቱ ውጭ ደግሞ እጃቸው ሊጠመዘዝ የሚችል ሌላ ህዝብ ከታች የለም። እነሱ ናቸው የሚወስኑት። ከዛ ሲቀጥል ዓለም አቀፍ ማህበረሰብ ደግሞ ሁለቱም ላይ ጫና ማድረግ ይችላል። ይህም በዚህ የሚበዛ ሁለቱ ላይ ጫና በማድረግ መሰረታዊ ሊደረጉ የሚችሉ ነገሮች ከባድ አሉ። ግንኙነቶች ሲበላሹ ቀላል ናቸው። አንድ ቀን በሚደረግ ከባድ ፕሮፓጋንዳ መተማመኖች ሲደፈርሱ መልሶ መገንባት ግን ጊዜ የሚወስድ ማስኬት ባይስኬት መሄድ ይጠይቃል።
11: በሰሜን ኢትዮጵያ በተወሳሰበ ሁኔታ ዳግም ግጭት ሊያገረሽ ይችላል በሚል መሰጋቱን ተከትለው ከሳምንታት በፊትም የአፍሪካ ህብረትን በመወከል የፕሪቶሪያ የሰላም ስምምነት እንዲፈረም ጉልህ አስተዋጽኦ ያደረጉ የቀድሞ የናይጄሪያ ፕሬዚዳንት ኦሊሴንጎን ኦባሳንጆ ወደ ትግራይ ክልል በማቅናት ከክልሉ ባለስልጣናት ጋር መወያየታቸው አይዘነጋም። ኦባሳንጆ በትናንትናው ዕለት ደግሞ በአዲስ አበባ ከጠቅላይ ሚኒስትር አብይ አህመድ ጋር ተገናኝተው መምከራቸውም ተሰምቷል። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
0: ትናንት ማምሻውን በተካሄደው የዓለም ዋንጫ ግጥሚያ ስፔን የፈረንሳይን ህልም ማጨናገፏ መነጋገሪያ ሆኗል። በሁለቱ የአውሮፓ ጠንካራ የእግር ኳስ ቡድኖች መካከል የተካሄደው ጨዋታ በስፔን 2-0 ድል ተጠናቋል። የፈረንሳይ አብዮት በሚታሰብበት በዚህ ታሪካዊ ዕለት የፈረንሳይ ቡድን የገጠመው ሽንፈት የህዝቡን የደስታ ድባብ ወደ ድብርት እንደቀየረው ነው የተሰማው። የፈረንሳይ ቡድን ለሽንፈት ያበቃው ተጫዋቾች ሜዳ ላይ ያሳዩት ከተጠበቀው በታች የሆነ አፈጻጸም ነው የሚሉ እንዳሉ ሁሉ በስፔን ቡድን በጨዋታ ተበልጧል በማለትም የሚተቹ አሉ። ጠንካራ የሚባሉ የአውሮፓ የእግር ኳስ ቡድኖች ብዙም ሳይዘልቁ የተሰናበቱበት የዘንድሮ የዓለም የእግር ኳስ ዋንጫ ጨዋታ ዛሬ ማምሻውን ኢንግላንድ ከአርጀንቲና በሚያደርጉት ግጥሚያ ይቀጥላል። ግጥሚያዎቹን በሚመለከት የፓሪስ ዘጋቢያችን ሃይማኖት ጥሩነህን ስቱዲዮ ከመግባት ያስቀድሞ በስልክ አነጋግሬያታለሁ። እንዴት ሁለሻል ሃይማኖት? እንግዲህ ትናንትና ቡድናችሁ መሸነፉን ነው ያየነው። ለፈረንሳውያን የፈረንሳይ ቡድን መሸነፍ እንዴት ነበር? ምን አሉ ፈረንሳውያን?
14: እንግዲህ ትናንትና ፈረንሳይ እዚህ በፈረንሳይ እንግዲህ የፈረንሳይ አርጆ የተነጋበት እንደምን ማለት ይቻላል በዓላቸውም ያከብሩበት ቀን ነው። ደግሞ በፈረንሳይ ትልቁ በዓል ነው። ይህንን ደግሞ ድል አግኝተው ደግሞ የበለጠ በደስታ ያከብሩበት ምሽት ተብሎ ነበር ሲጠበቅ የነበረው። እንግዲህ ትላንት ጨዋታው እንዳየነው የተለት ነገሮች እንደዚያ ነው። ዋንጫ ማሳያቸው የጨዋታ አቋሞች በጣም በወረደ እና ባልተጠበቀ መልኩ ስፔን ደግሞ አብላጫውን የጨዋታ የበላይነት በማሳየት ትላንትና ስፔን አሸንፋለች። ይህ ደግሞ ለመላው ፈረንሳውያን እንዲሁም ደግሞ በዜማ ያለው ዋንጫ የፈረንሳይ ብሔራዊ ቡድን ደጋፊዎች ማሳዛኝ ምሽት ነበር። ትናንትና ፓሪስ ሊጠበቅ የነበረውን የደስታ ምሽት ድባብ በጣም በተቀዛቀዘ እና ዝም ባለ ሁኔታ ነው ያሳለፈች።
0: እንግዲህ በጨዋታም ተበልጠው ነው የተሸነፉት ይላሉ የስፖርት ኮሜንታተር ወይም ተቺዎች። ያው ስለ ፈረንሳይ ቡድን ብዙ ተወርቷል፣ ተጠብቆ ነበር። እንደው የፈረንሳይ ቡድን ምን ነካው አሉ? ድክመቱ ምንድን ነው?
14: ትናንትና እንግዲህ ከዚህ ባየናቸው የጨዋታ እንቅስቃሴዎች ዴሾምፕ ይዘውት የገቡት የጨዋታ ሲስተም ከዚህ በፊት ካየነው የተለየ አይደለም። ነገር ግን በፈረንሳይ በኩል ሳይሆን ስፔን የተሻለ ቡድን ሆኖ መቅረቡ ነው ትናንትናውን ጨዋታ ውጤትም እንቅስቃሴ የሚቀየሩ እንደቻለ የተመለከት ነው። በፈረንሳይ በኩል ደግሞ እንዳየነው እንግዲህ ከአጥቂው ጀምሮ ከተከላካይ ድረስ ጨዋታ ላይ የነበራቸው ተግባቦት እንዲሁም ደግሞ የፓስ ጋይ የነበራቸው ቆይታ በጣም ጥሩና የተሳካ ነው ማለት የሚችልበት ሁኔታ አልነበረም። በተለይ ባርቄስ፣ በኪሊያን ምባፔ፣ በኦሊሴና እንዲሁም ደግሞ በደንበኛ መካከል የነበረው ተግባባትም እንደዚሁ የተሳካ እንዳልነበረ ተመልክተናል። ከዛ ውጭ ግን የበለጠ ትላንትና የፌዴራዊ ቡድን የመጫወት አስተላለፍ በተለይ ከአማካይ በኩል የነበረው ጥንካሬ እኮ ተከላካዩ የበለጠ ተደራጅቶ መምጣት እነ ኪሊያን ምባፔ ነው ሚ እንደፈለጉ ሊንቀሳቀሱ አላደረጋል። በተለይ ጨዋታው መቀየር እና አንድ ለአንድ የሆነ ሲስተም መጠቀም ሲገባቸው ያን ነገር አላደረጉም። በጨዋታ ተበልጠው የነበረው ተቃላይ እንደለወጠው ኪሊያን ምባፔ ተናግሯል። እንግዲህ
0: ዛሬ ደግሞ ኢንግላንድ ከአርጀንቲና ይጋጠማሉ ተብሎ ይጠበቃል። ዝግጅቱ እንዴት ነው?
14: እንግዲህ አጋጣሚ ሆኖ ለንደን ነበርኩኝ በትላንትና ሁለት እና እዛ የነበረውን የህዝቡን ስሜት በመጠኑ ለመቃኘት ሞክሬያለሁ። በቡድናቸው ላይ ከፍተኛ የሆነ መተማመን ነው ያለው። የአርጀንቲና እና የኢንግላንድ ጨዋታ ዝም ብሎ በአንድ ጨዋታ ብቻ የምትመለከቱ አይደለም። እንደ እንግሊዞች እንደ አንድ ትልቅ መድረክ ላይ እንደ መገናኘታቸው ይህን ጨዋታ በታሪካቸውን ከረጅም ጊዜ በኋላ በዚህ ወደ ዋንጫ ፍጻሜ ለመቅረብ የሚያደርጉት ጉዞ ስለሆነ በጉጉት የሚጠብቁት ነው። እንደ አርጀንቲና ደግሞ ከጨዋታም በላይ የፖለቲካ የታሪክ ነገሮችን ሁሉ የሚያዩበት ስለሆነ ከእንግሊዝ ጋር የሚደረገውን ጨዋታ እንደ ጨዋታ ብቻ የሚመለከቱት አይደለም እና በተለይ ሁለቱ ሀገራት በተለያየ ወቅት በዓለም ዋንጫ መድረክ ላይ ተገናኝተዋል። ሁሌ ከማራዶና አስደናቂው የእጅ ኳስ ጀምሮ እንግዲህ ዴቪድ ቤንካም በቀይ ካርድ እስከወጣበት ጨዋታ ድረስ ሁለቱ ሀገራት በተገናኙ ቁጥር ሁሌም የማይረሳ ትዝታዎች አሉና በተለይ ደግሞ አሁን ላይ እንግዲህ ሜሲን ለመጨረሻ ጊዜ ከብሔራዊ ቡድኑ ጋር የዓለም ዋንጫን የሚቀርብበት ነው። ላይ ደግሞ ከኪሊያን ምባፔ ጋር እንግዲህ በዚህ የዓለም ዋንጫ ላይ ኮከብ ተጫዋች ወይ ደግሞ ኮከብ ጎል አግቢ ሆኖ ለመጨረስ የሚደረገው ሽሚያ ላይ እንግዲህ ፉክክሩን የሚያደርግበት ስለሆነ ትናንትና እንግዲህ እምባፔ ከጨዋታ ውጭ ሆኗል። ስለዚህ ለሜሲ ደግሞ ይህ ትልቅ እድል ነው ጎል ለማስቆጠርም እንዲሁም ደግሞ በቀጣይ ጨዋታዎች ላይ ራሱ ከብሔራዊ ቡድኑ ጋር ድጋሚ የዓለም ዋንጫ ለማንሳት እና በእንግሊዞች በኩል ደግሞ አንድ ጊዜ ብቻ ያነሱት የዓለም ዋንጫ ድጋሚ ዋንጫ አንስተው ለዚህኛው ትውልድ ደግሞ የበለጠ አዲስ ታሪክ ለመተው የሚደረግ ስለሆነ በሁለቱም በኩል በጉጉት እየተጠበቀ ያለ ጨዋታ ነው።
0: እንደው ማን ያሸንፋል ትያለሽ? ግምት ሳታዳይ።
14: አዎ እንግሊዝ እስካሁን ድረስ ባደረገችው ጨዋታ የጨዋታ ሲስተሟ መቀየር እስካልቻለች ድረስ አርጀንቲና የሚከብዳት ይመስለኛል። አርጀንቲና ደግሞ እስካሁን ድረስ ባየናቸው ጨዋታዎች በተለይ ጠንካራን እንኳን ባቲ ያጋጠማቸው ቡድንም ያን ያህል የሚፈትናቸው አይደለም። ግን ሜሲን የመሰለ አጥቂ ይዘው ነው የሚጫወቱት እና የበለጠ የማሸነፍ እድሉ ወደ አርጀንቲና የሚሄድ ይመስለኛል። ግን የእንግሊዝ ብሔራዊ ቡድን ከዚህ በፊት በዚህ ዓለም ዋንጫ ላይ ያሳያቸው እንቅስቃሴዎች አሉ። ይህን ነገር ተግባራዊ ያደርገውም ጥሩ ነገር ማሳየት ከቻሉ እንግሊዝ ዛሬም አዲስ የታሪክ ምዕራፍ ላይ የምትደርስበትን ጨዋታ ታደርጋለች ብዬ ነው የምጠብቀው። እንግዲህ እንደ እኔ እንግሊዝ ብታሸንፍ ደስ ይለኛል ከብዙ አንጻር።
0: ይቅናሽ እንበል። ለማንኛውም አመሰግናለሁ ሃይማኖት ጥሩነህ ከፓሪስ።
14: አመሰግናለሁ ኢንሻ።
0: አድማጮች፣ ብሔራዊ ምክክር ጉባኤ ዛሬ መጀመሩ፣ የአየር ንብረት መዛባት በክረምቱ ግብርና ላይ የደቀነው ስጋት፣ የአሜሪካው አምባሳደር የመቀለ ጉብኝት፣ እንዲሁም የትናንቱን የፈረንሳይ ስፔን ጨዋታና የዛሬውን የዓለም ዋንጫ ተጋጣሚዎች የሚመለከተውን ዘገባ ያካተተው የምሽቱ የዜና መጽሔት ጥንቅር አበቃ። የምትከታተሉት ቦን ከተማ ከሚገኘው ዶች ቨለ የሚተላለፈውን የአንድ ሰዓት ስርጭት ነው።

0: ይህ ዶቼ ቬለ ነው። አድማጮች ወደ ሳምንታዊ ዝግጅቶች ነው የምንሻገረው። የኢትዮጵያ መንግስት ባንኮች ከሚሰጡት ብድር የተወሰነውን ለማኑፋክቸሪንግ ኢንዱስትሪ እንዲመድቡ የሚያስገድድ ህግ ለማውጣት የያዘው እቅድ ባለማቀፉ የገንዘብ ድርጅት ባለሙያዎች ተቃውሞ ገጥሞታል። በባንኮች ላይ ተጥሎ የቆየው የብድር ገደብ መነሳቱ ግን ባንኮች ለአምራቹ ዘርፍ የተሻለ ብድር እንዲሰጡ እድል እንደሚፈጥር የብሔራዊ ባንክ ገዢ ተናግረዋል። ባለፈው ሰኞ ይፋ በተደረገው ውሳኔ በ24 በመቶ ተገድቦ የነበረው የባንኮች ብድር እድገት ሙሉ በሙሉ የተነሳ ሲሆን የብሔራዊ ባንክ የወለድ ተመን ወደ 16 በመቶ ከፍ ብሏል። እሸቴ በቀለ ያጠናቀረው የዕለቱ የኢኮኖሚው ዓለም መሰናዶ በዚህ ላይ ያተኩራል።
1: ኢኮኖሚው ዓለም
2: የኢትዮጵያ መንግስት ባንኮች ከሚሰጡት ብድር የተወሰነውን ለማምረቻው ዘርፍ እንዲመድቡ የሚያስገድድ ህግ እንዳያወጣ የዓለም አቀፉ የገንዘብ ድርጅት ባለሙያዎች መክረዋል። ባንኮች ለዘርፉ የሚያቀርቡት ብድር አነስተኛ ሆኖ በመገኘቱ መንግስት ህግ ለማውጣት በዝግጅት ላይ እንደሚገኝ ጠቅላይ ሚኒስትር አብይ አህመድ የተናገሩት ባለፈው ሚያዝያ ነበር።
3: በሚቀጥሉት ጥቂት ሳምንታት ምናልባት ወር ባልሞላ ጊዜ ውስጥ ህግ እናወጣለን። እያንዳንዱ የኢትዮጵያ ሀብት ምን ያህል ፐርሰንቱ ወደ ኢንዱስትሪ መፍሰስ እንዳለበት በግልም በመንግስትም ባንክ ህግ ስለምናወጣ ከፋይናንስ ጋር ያለው ቻሌንጅ እንዳለ ይቀረፋል ብዬ መናገር ቢያስቸግረኝም፣ አሁን ግን ኢንዱስትሪው ሊያገኝ የሚገባውን ድርሻ እንዲያጣ ያደረጉ ሰው ፈጠር ችግሮች የሚቀረፉበት ህግ ለማውጣት የኢትዮጵያ መንግስት በስራ ላይ ስለሆነ ይህ ለእናንተ ትልቅ ብስራት ስለሆነ።
2: የዓለም አቀፉ የገንዘብ ድርጅት ባለሙያዎች ግን እንዲህ አይነት ህግ ከገበያ የብድር ወለድ ተመንና የብድር አሰጣጥ አወሳሰን ጋር እንደማይጣጣም ተችተዋል። ከዚህ በተጨማሪ የብድር ጥራትን ሊያዳክም እንደሚችል ባለሙያዎቹ መግለጻቸውን ዓለም አቀፉ የገንዘብ ድርጅት በተራዘመ የብድር አቅርቦት የአምስተኛ ግምገማ ሰነድ ላይ አስፍሯል። በድርጅቱ ዘገባ መሰረት በ2018 በጀት ዓመት ለግሉ ዘርፍና ለመንግስት የልማት ድርጅቶች የቀረበው ብድር ከቀደመው ዓመት ሲነጻጸር በ55.9 በመቶ ያድጋል ተብሎ ይጠበቃል። ይህ ትንበያ የመንግስታዊው የኢትዮጵያ ንግድ ባንክ ካፒታል ማሳደጊያ ያስከተለውን ተጽዕኖ ያካተተ ነው። እስከ መጋቢት 2018 ብቻ ከዓመት ዓመት ለግሉ ክፍለ ኢኮኖሚ የተሰጠው ብድር በ50 በመቶ አድጓል። የብድር እድገት ላይ ተጥሎ የቆየው ገደብ ባለፈው ሰኞ በመነሳቱ ለአምራቾች የሚቀርበው ብድር ሊሻሻል እንደሚችል የብሔራዊ ባንክ ገዢ ኢዮብ ተካልኝ ባለፈው ሰኞ ለጋዜጠኞች ተናግረዋል።
4: አንደኛ አጠቃላይ ኢኮኖሚ እንቅስቃሴው በዚህ ዓመት እንዲያውም 10.2 በመቶ እንደሚሆን ነው የምንጠብቀው። የፕራይቬት ሴክተር አክቲቪቲውም ኢንካሬጂንግ ነው። አሁን የባንኮች ብድር ብታይ 93 በመቶ ያክሉ ለግሉ ዘርፍ የሄደ ብድር ነው። አንዱ ያለብን ክፍተት ግን ለአምራቹ ዘርፍ በቂ በሆነ ሁኔታ ባንኮች ብድር እያቀረቡ አይደለም። እንዲሁም አስታወስከኝ የክሬዲት ካፑ በነሳት በአንድ በኩል ባንኮቹ ለአምራቹ ዘርፍ የተሻለ የብድር አቅርቦት እንዲሰጡ እድል የሚሰጥ ነው የሚሆነው።
2: ኢትዮጵያ የምትከተለውን የገንዘብ ፖሊሲ ማዕቀፍ በማሻሻል በወለድ ላይ ወደ ተመሰረተ የአሰራር ስርዓት መሸጋገር የጀመረችው በዓለም አቀፉ የገንዘብ ድርጅት ብድር በሚደጎመው የተራዘመ የብድር አቅርቦት መርሃ ግብር አማካኝነት ነው። ብሔራዊ ባንክ በነሐሴ 2015 የዋጋ ግሽበትን ለመቆጣጠር ይፋ ካደረጋቸው የፖሊሲ እርምጃዎች አንዱ የባንክ ብድር እድገትን መገደብ ነበር። በብድር እድገት ላይ ተጥሎ የቆየው ገደብ ዋስትና ከባንኮች ጋር የረዥም ጊዜ ግንኙነት ያላቸውና ትልልቅ የተመረጡ ደንበኞችን ብቻ ተጠቃሚ እንደሚያደርግ የፋይናንስ ባለሙያው ዶክተር አብዱል መናን መሐመድ ይናገራሉ። ከዚህ በተጨማሪ የብድር እድገት ገደብ ትክክለኛውን የወለድ ምጣኔ ለማወቅ ችግር የሚፈጥር ነው።
5: ገደቡ ሲነሳ ውድድሩ ሻል ያለ የሆነ የመሰራቸው ወለድም ሴት ያደርጋሉ። ይህን ስልህ ግን ለየትኛው ሴክተር ይሰጣሉ የሚለው ከገደቡ ጋር የተያዘ ጉዳይ አይደለም። አጠቃላይ ግን ከልምድ ተነስተን ስናየው ባንኮች ከማይመርጡ ሴክተር ግብርናና ማኑፋክቸሪንግ ይታወቃል። መረጃው የረጅም ዘመን መረጃ ብታይ ያ ደግሞ የማይመርጡበት ምክንያት ብዙ ምክንያቶች አላቸው። ገደብ መኖሩ አለመኖሩ አይደለም። ምንም አይነት ገደብ አታስቀምጥ፣ እነዚህን ሴክተሮች አይፈልጓቸው።
2: ባንኮች የሚሰጡት ብድር አመታዊ እድገት ከነበረበት 14 በመቶ ወደ 18 በመቶ ከፍ የተደረገው በታህሳስ 2017 በተካሄደ የብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ የመጀመሪያ ስብሰባ ነው። ኮሚቴው በመስከረም 2018 ገደቡን ሙሉ በሙሉ ያነሳል ተብሎ ይጠበቅ የነበረ ቢሆንም በወቅቱ የተስተዋለውን የዋጋ ግሽበት የመርገብ አዝማሚያ ለማስቀጠል ወደ 24 በመቶ ብቻ ከፍ አድርጎታል። የብድር ርገት ገደብ ማዕከላዊ ባንክ ቀጥተኛ ያልሆኑ የገንዘብ ፖሊሲ መሳሪያዎችን በመጠቀም በወለድ ምጣኔ ላይ ተመስርቶ ወደሚሰራ የገንዘብ ፖሊሲ ስርዓት ሙሉ በሙሉ እስኪሸጋገር ድረስ በጊዜያዊነት ሲጠቀምበት ቆይቷል። ይህ አሰራር የታቀደለትን ዓላማ ያሳካ በመሆኑ ባለፈው ሰኞ ሙሉ በሙሉ እንዲነሳ ተደርጓል። ገደቡን በአንድ ጊዜ ማንሳት ከፍተኛ ጥሬ ገንዘብ ወደ ገበያው እንዲገባ በማድረግ የሚያስከትለውን ጉዳት ለመከላከል ባለሥልጣናቱ ጥንቃቄ የተሞላበት እርምጃ ወስደዋል። ይሁንና አሁንም ገደቡ ሲነሳ የዋጋ ግሽበት እንዳይባባስ በመስጋት የብሔራዊ ባንክ የፖሊሲ ተመን ከነበረበት 15 በመቶ ወደ 16 በመቶ ከፍ እንዲል ተወስኗል። የብሔራዊ ባንክ የወለድ ተመን ከፍ የተደረገው በሁለት ዓመታት ውስጥ ለመጀመሪያ ጊዜ ነው። ዶክተር ኢዮብ የብድር ገደብ መነሳት ፈጽሞ የፖሊሲ ለውጥ ሳይሆን በአሰራር ዘዴ ላይ የተደረገ ለውጥ እንደሆነ በአጽንኦት ተናግረዋል።
4: ግን የብድር እርገት ገደብ ማንሳት ብቻውን ከብድር እርገት ጭማሪ ጋር ተያይዞ በዋጋ ግሽበት ላይ ሊያሳድር የሚችለውን ጫና በመረዳት ተመጣጣኝ እርምጃ በመውሰድ የባንኩን ጥብቅ የፖሊሲ አቋም ማስጠበቅ እንደሚያስፈልግ ኮሚቴው ተገንዝበዋል። በመሆኑም የብሔራዊ ባንክ የፖሊሲ ተመን በአንድ መቶኛ ከ15 በመቶ ወደ 16 በመቶ እንዲጨምርና አሁን ያለው የ3 በመቶኛ ክልል ኢንተረስት ሬት ኮሪደር የምንለው በነበረበት እንዲቆይ ተወስኗል።
2: የብድር እድገት መስፋፋት በዋጋ ግሽበት ላይ አሉታዊ ጫና ሊኖረው እንደሚችል ባንኩ አስታውቋል። ይህ ሲፈጠር ማዕከላዊው ባንክ በሚያካሄደው መደበኛ ግምገማ መሰረት የእያንዳንዱ ባንክ የብድርና የተቀማጭ ሂሳብ ጥምርታ ላይ በመመርኮዝ የተለየ የመጠባበቂያ ተቀማጭ ይጠይቃል። ብሔራዊ ባንክ ወለድ ላይ መሰረት በማድረግ የሚከተለው የመቆጣጠሪያ ስርዓት ከቀደመው የብድር እድገት ገደብ የተሻለ እንደሚሆን ዶክተር አብዱል መናን ያስረዳሉ።
5: የወለድ ተመኑ ቀጥታ እንደዛኛው ብላንኬት የሆነ እንትን ያስቀምጥብህ። የወለድ ተመኑ አሁንም ራሱ የተተመነም በዚህ አበድሩም አታበድሩም ማለትም አይደለም፣ ያበረታታል። ባንኮች የተወሰነ ገንዘብ ብሔራዊ ባንክ አስቀምጠው የሶስት አራት እጥፍ ገንዘብ መፍጠር ይችላሉ እና ማበደር ይችላሉ ነው። ስለዚህ ብሔራዊ ባንክ ከፍተኛ የሆነ ገንዘብ በከፍተኛ ወለድ እኔ ጋር አስቀምጡ ባለ ቁጥር የማበደር አቅማቸውን ይገድበዋል። ግን እየተጠቀመ ያለው አስገዳጅ እንደ በፊቱ ሳይሆን ገበያ መር ዘዴ ነው። የወለድ ተመንን ነው ይህን ያህል እሰጣቸዋለሁ እያልክ ነው። አስገድዳቸውም አይደለም። ይህን ያህል አስቀምጡ አታስቀምጡ አትልም፣ እያባብልክ ነው ማለት ነው። ስለዚህ የወለድ ተመኑ ከፍ ባረክላቸው ቁጥር የማበደር አቅማቸውን ኮንስትሬንት ታደርገዋለህ። ገንዘባቸውን ብሔራዊ ባንክ ሲያስቀምጡ የማበደር አቅማቸው ይገደባል አይደለም። ከዛ በኋላ የወለድ ተመናቸውን ይጨምራሉ። ይህንን የምታደርገው የወለድ ተመናቸውንም እንዲጨምሩ ነው። የወለድ ተመናቸውን በሚጨምሩበት ሰዓት የሚያዋጣው ይበደራል። አይ የንግድ መስመር ይናህል ትርፍ አያመጣም ያለ ደግሞ አይበደርም። ስለዚህ ወደ ኢኮኖሚ ውስጥ የሚገባው ገንዘብ ገደብ ይበጅበታል ማለት ነው። ብዙ ገንዘብ የማይገባ ከሆነ ደግሞ ዋጋ ግሽበት አይኖርም ማለት ነው። እንደ በፊቱ ይህና ህላበድሩ ያህና ህላበድሩ ውስጥ አትገባም። በተዘዋዋሪ ግን ታበጥረዋለህ። ተበዳሪው በዋጋ ተበል ማበጠሪያው ዋጋ ይሆናል ማለት ነው።
2: ይህ ጥረት በዋናነት ለዋጋ ግሽበት ከፍተኛ ሚና የሚኖረውን ልቅ የገንዘብ ፖሊሲ ለመቆጣጠር የሚደረግ ነው። ብሔራዊ ባንክ በተለይ የብድር እድገትን በመገደብ የተከተለው አካሄድ የዋጋ ግሽበትን ወደ ነጠላ አሃዝ ዝቅ አድርጎ የነበረ ቢሆንም አሜሪካና እስራኤል ከኢራን ጦርነት ከገጠሙ በኋላ በተከሰተ የነዳጅ ዋጋ ማሻቀብ ዳግም አንሰራርቷል። ባለፈው ታህሳስ ወደ 9.7 በመቶ ዝቅ ብሎ የነበረው የዋጋ ግሽበት በግንቦት ወር ወደ 13.4 በመቶ ተመልሶ እንዳሻቀበ የኢትዮጵያ ስታትስቲክስ አገልግሎት አስታውቋል። በጦርነቱ ምክንያት በተፈጠረ ቀውስ አገሪቱ በሚያዝያ ወር በተባራሪ ገበያ አንድ በርሜል ናፍጣ በ270 ዶላር ገደማ፣ የአውሮፕላን ነዳጅ በአንጻሩ በ300 ዶላር ለመሸመት መገደዷን የዓለም አቀፉ የገንዘብ ድርጅት ሪፖርት ያሳያል። ኢትዮጵያ በተባራሪ ገበያ የከፈለችው ዋጋ ከመደበኛ ገበያ በናፍጣ ከ80 ዶላር በላይ፣ በአውሮፕላን ነዳጅ በአንጻሩ 88 ዶላር ጭማሪ ያሳየ ነው። በመጋቢትና በሚያዝያ ወራት ለኢትዮጵያ ገበያ የቀረበው ናፍጣ በወር ከምትሸምተው 60 በመቶ ያህል ብቻ ነው። በተባራሪ ገበያ እስከ ግንቦት መጨረሻ በ360 ቀናት ክፍያ አንድ በርሜል ናፍጣ ከመደበኛ ገበያ ያለውን አማካይ ልዩነት ጨምሮ ወደ 190 ዶላር ዝቅ ቢልም አገሪቱ ከጫናው ገና አልተላቀቀችም።
4: አሁን የገጠመን ዲስቲንክት ኤክስተርናል ሾክ የምንለው ነው። ከእኛ ቁጥር ውጭ የሆነ በዓለም አቀፍ ሾክ ምክንያት የመጣ የዋጋ ጭማሪ ነው። ይህንን ግምት ውስጥ ማስገባት ነው ገንዘብ ፖሊሲ ኮሚቴው አጠቃላይ ዓለም አቀፍ የዋጋ ሁኔታ ምን ሊሆን ይችላል፣ ይሄ የተፈጠረው ጦርነት በዚህ ሁኔታ ከቀጠለ የነዳጅ ዋጋ እና አጠቃላይ ደግሞ ሎጂስቲክስ ላይ ያለው ዋጋ ሊጨምር ይችላል። በዚህ ምክንያት ብሔራዊ ባንኩ ጠበቅ ያለ የገንዘብ ፖሊሲ አቋሙን መቀየር የለበትም ብሎ የወሰነው እነዚህ አሁን ያነሳቸውን ስጋቶች ከግምት ውስጥ በማስገባት ነው ማለት ነው። እነዚህን በደንብ ተንትኖ አይቷል። የወሰድነው ሜጀር በቂ ነው ወይስ አይደለም የሚለውን እንግዲህ በሂደት የምናየው ነው የሚሆነው። ዓለም አቀፍ ሁኔታው ተነባቢ አይደለም፣ አንዳንዴ ይቀያየራል። ለዚህ እንዲያግዝ ነው ኮሚቴው ከተለመደው የመስከረም መጨረሻ ስብሰባ ውጪ ካስፈለገም ዓለም አቀፍ ሁኔታው ካሰብነው የተለየ ከሆነ እንደገና ተገናኝቶ ተጨማሪ የፖሊሲ አቋም ሊወስድ ይችላል ማለት ነው።
2: ዓለም አቀፉ የገንዘብ ድርጅት በተለይ በዋጋ ግሽበት ረገድ ብሔራዊ ባንክ ጥብቅ የገንዘብ ፖሊሲውን አጠናክሮ መቀጠል እንዳለበት ግፊት በማድረግ ላይ ይገኛል። የከፋና የተራዘመ የሸቀጦች ዋጋ ቀውስ ከተከሰተ የመንግስትን የበጀትና የንግድ ሚዛን በማዛባት ከፍተኛ የዋጋ ግሽበት ሊያስከትል እንደሚችል ተቋሙ አስታውቋል። በአይኤምኤፍ ትንበያ መሰረት የዋጋ ግሽበት በሰኔ ወር 14 በመቶ ሊደርስ ይችላል። ይሁንና በዓለም ገበያ የነዳጅ ዋጋ እየተሻሻለ ከሄደ በታህሳስ 2019 ገደማ ሊረግብ ይችላል።
5: ምናልባትም አሁን ባለበት ሊቀጥል ይችላል የዋጋ ግሽበቱ። ጦርነቱ የተባባሰ እንደሆነ ከፍም ሊልም ይችላል። ከባድ ነው። እንደኛ ሀገር ያላደገ የፋይናንስ ሴክተር፣ ያላደገ ኢኮኖሚ፣ ያላደገ አምራች የሆነ ሴክተር በሌለበት ሁኔታ በዚህ በወለድ ብቻ እንደዚህን አይነት ፈተናን አትቋቋመው።
2: የብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ ነጋዴዎች ከሸቀጦች የወጪ ንግድ ከሚያገኙት የውጭ ምንዛሪ ለባንኮች 50 በመቶ እንዲሸጡ የተጣለባቸው ግዴታ ወደ 30 በመቶ ዝቅ እንዲል አድርጓል። ይህ ግዴታ በመስከረም 2019 በሚካሄደው የገንዘብ ፖሊሲ ኮሚቴ ስብሰባ ቀሪ ሊደረግ ይችላል ተብሎ ይጠበቃል። 6 የብሔራዊ ባንክ ባለሥልጣናትና 2 ገለልተኛ የኢኮኖሚ ባለሙያዎችን ያካተተው የገንዘብ ፖሊሲ ኮሚቴ የብሔራዊ ባንክ የውጭ ምንዛሪ ኮሚሽን ከ2.5 በመቶ ወደ 1.5 በመቶ ዝቅ እንዲል አድርጓል። አድማጮች፣ የዛሬው መሰናዶ ተጠናቀቀ። እሸቴ በቀለ ነኝ። ጤና ይስጥልኝ።
0: ይህ ዶች በለ ነው። ከመጨረሻው የዕለቱ ዝግጅት ላይ ደርሰናል። አድማጮች፣ ሳምንታዊ ሳይንስና ቴክኖሎጂ። ቀደም ሲል እንደተጠቀሰው የዛሬው የሳይንስና ቴክኖሎጂ ዝግጅት የልጆች የማህበራዊ መገናኛ ዘዴዎች አጠቃቀምን በተመለከተ የአውሮፓ ህብረት ሰሞኑን ባወጣው ምክረ ሐሳብ ላይ በማተኮር የተሰናዳ ነው። አዘጋጇ ፀሐይ ጫኔ ነች።
1: ሳይንስና ቴክኖሎጂ።
6: የማህበራዊ መገናኛ ዘዴዎች በልጆች ላይ የሚያሳድሩትን አሉታዊ ተጽዕኖ ለማስቀረት ሀገራትና መንግስታት ያጠቃቀም ህጎችና መመሪያዎችን በማውጣት ላይ ናቸው። እነዚህን ዲጂታል መድረኮች በሰሩ የቴክኖሎጂ ኩባንያዎች ላይም ተጠያቂነት እንዲኖር የተለያዩ አካላት ደጋግመው በማሳሰብ ላይ ናቸው። በሳምንት መጀመሪያም የአውሮፓ ህብረት እንደ ቲክቶክ፣ ኢንስታግራም፣ ፌስቡክ እና ዩቲዩብን የመሳሰሉ የማህበራዊ መገናኛ ዘዴዎችን እንዲሁም የበይነመረብ የልጆች አጠቃቀምን በተመለከተ ገደብ ለማበጀት እያጤነ መሆኑን ገልጿል። ህብረቱ በማስረጃ ላይ ተመስርቶ ውሳኔዎችን ለማሳለፍም ከተለያዩ ዘርፎች የተውጣጡ ባለሙያዎችን፣ ወጣቶችና ወላጆችን ያቀፈ ቡድን በማቋቋም በጉዳዩ ላይ ጥናት ሲያደርግ ቆይቷል። ቡድኑ በሳምንት መጀመሪያም የጥናቱን ውጤትና ምክረ ሐሳቡን አቅርቧል። ባለሙያዎቹ ባቀረቡት ምክረ ሐሳብ መሰረትም የልጆች የማህበራዊ መገናኛ ዘዴ አጠቃቀም ደረጃ በደረጃና ቀስ በቀስ ሊሆን እንደሚገባ የአውሮፓ ህብረት ኮሚሽን ኃላፊ ኦርሱላ ፎንዴር ላይ ሰኞ ዕለት በሰጡት መግለጫ ገልጸዋል። ለጨቅላና ለታዳጊ ህጻናትም ምንም አይነት ስክሪን እንዳይጠቀሙ፣ ከ13 ዓመት በታች የሆኑ ልጆች ደግሞ መድረኮቹን በወላጆቻቸው ክትትል ብቻ እንዲጠቀሙ ምክር ሐሳብ ቀርቧል።
7: So if we start with the youngest, toddlers, no screens at all. Then children under the age of 13.
8: ከትንንሾቹ ብንጀምር ህፃናት ልጆች ምንም አይነት ስክሪን መጠቀም የለባቸውም። ከዚያም ከ13 ዓመት በታች የሆኑ ልጆች የማህበራዊ መገናኛ ዘዴ መዳረሻ የሚያገኙት በወላጆች በተንከባካቢዎችና በአስተማሪዎች ክትትል በተመጠነ የጊዜ ገደብ ብቻ ነው። ከዚያም ከ13 ዓመት ጀምሮ ያ በጣም አስፈላጊ ነው። ለእድሜ ተስማሚና ለታዳጊዎች ደህንነታቸው የተጠበቀ መሆኑን መድረኮቹ በሚሰጡት ማረጋገጫ ላይ በመመስረት ቀስ በቀስ መጠቀም ይችላሉ።
7: And then from the age of 13 on, and that's very important. Depending on the proof given by the platforms that they are age appropriate and safe for teenager.
6: ያም ሆኖ ይህንን የመወሰን ኃላፊነት በወላጆች ትከሻ ላይ የወደቀ መሆኑን ፎንዴር ላይ ገልጸዋል።
7: Social media is not a toy. Well, ultimately, it is up to the parents to decide.
8: ማህበራዊ መገናኛ ዘዴ መጫወቻ አይደለም። ልጆች የመጀመሪያውን ስማርት ስልካቸውን መቼ እንደሚያገኙ መወሰን የወላጆች ኃላፊነት ነው። እስካሁን ያለን ነገር ልጆች በማህበራዊ መገናኛ ዘዴ ላይ ሊሳተፉ የሚችሉበትን እድሜና የመጀመሪያ ጊዜ መኖር እንዳለበት ስምምነት ላይ መድረሳችን ነው።
7: The consensus that there needs to be a start date for the age children can join social media.
6: ሪፖርቱ የማህበራዊ መገናኛ ዘዴዎችን ጨምሮ በዲጂታል መድረኮች ላይ ሙሉ በሙሉ እገዳ የመጣል ሐሳብ አላቀረበም። ፎንዴር ላይም እንዲህ አይነቱ ንርምጃ አልደገፉም። ነገር ግን በልጆች የማህበራዊ መገናኛ ዘዴ አጠቃቀም ዙሪያ ያለው አጠቃላይ ስነ ምህዳር መለወጥ እንዳለበት የጥናት ቡድኑ ተባባሪ የሆኑት ጆርጅ ፌገርት ተናግረዋል። ልጆችና ታዳጊዎች በአሁኑ ጊዜ ከባድ አደጋዎች እያጋጠሟቸው ነው ያሉት ጆርጅ ፌገርት ለዚህም ጊዜ የለንም ሲሉ የጉዳዩን አሳሳቢነት ገልጸዋል። ፎንዴር ላይም በበኩላቸው እነዚህ ዲጂታል መድረኮች በመላው አውሮፓ በሚገኙ ልጆች ላይ እያደረሱ ያለውን ጉዳት ዘርዝረዋል።
7: Across Europe, young people now spend 4 to 6 hours a day on screens. 6 hours every day. This adds up to 20 years of their life.
8: በመላው አውሮፓ ወጣቶች አሁን በቀን ከ4 እስከ 6 ሰዓታት በስክሪኖች ላይ ያሳልፋሉ። በየቀኑ 6 ሰዓታት። ይህ ደግሞ የህይወታቸውን 20 አመታት ያካትታል። በተመሳሳይ ጊዜ በመላው አውሮፓ ወደ 60 በመቶ የሚጠጉ ትናንሽ ልጆች በይነ መረብ ላይ ስሜታዊና ስነ ልቦናዊ ችግሮች አጋጥሟቸዋል። ወላጆችም የዚህን ውጤት ቀን ከሌሊት በሚገባ ያያሉ። ያም እንቅልፍ ማጣት፣ ድብርት፣ ጭንቀት፣ የሳይበር ጉልበተኝነት፣ ለጎጂ ይዘቶች መጋለጥ ነው። እና ይህ ሁሉ የሚሆነው በማደግ ላይ ባለ የልጆቻችን አእምሮ ነው።
7: Cyber bullying, exposure to harmful content. And all this is happening while our children's brains are still developing.
6: ስለሆነም ልጆች እነዚህን የማህበራዊ መገናኛ ዘዴዎች ያለገደብ እንዲጠቀሙ ከፈቀድን ይመሰሉ ጉዳት ለትውልድ የሚቀጥል መሆኑን ፎንዴር ላይ ያስተንግቀዋል።
7: The status quo, a world where we continue to allow big tech unrestricted access to our children.
8: በአሁኑ ጊዜ ያለው ሁኔታ ትላልቅ ቴክኖሎጂዎች ከልጆቻችን ጋር ያልተገደበ ግንኙነት እንዲኖራቸው እየፈቀድን የምንጠቀምበት ዓለም ሌላ ትውልድን ለበለጠ የአእምሮ ጉዳት ሱስና መከራ የሚዳርግ ብቻ ነው።
7: Only consign another generation to more mental harm, addiction and misery.
6: ለዚህም የቴክኖሎጂ ኩባንያዎችን ተጠያቂ ማድረግ እንደሚገባ ገልጸዋል። የማህበረሰብ ጤና ባለሙያና የሪፖርቱ ተባባሪ አዘጋጅ የሆኑት ማሪያ ማልኬር በበኩላቸው ልጆችና ወጣቶች የዲጂታሉን ዓለም በሚተኩ በገሃዱ ዓለም ባሉ እንቅስቃሴዎች ላይ ትኩረት እንዲያደርጉ መክረዋል።
9: Enfin, le monde numérique est riche, mais ne remplacera jamais la vraie vie et les jeunes et tous les jeunes.
10: የዲጂታሉ ዓለም የበለጸገና የተለየ ነው። ነገር ግን እውነተኛውን ህይወት በፍጹም አይተካም። ከሌሎች ወጣቶች ጋር ግንኙነት፣ መግባባት፣ መጫወት፣ በስፖርትና በኪነጥበብ እንቅስቃሴዎች መሳተፍ፣ ማጥናት፣ መጓዝና ዓለምን ማሰስ መማር እንዲችሉ እነዚህ ወጣቶች ሁሉም ወጣቶች ከፍተኛ ጥራት ያላቸው በቀላሉ ተደራሽ የሆኑ ከዲጂታል መሳሪያዎች ውጪ የሆኑ አማራጮች ያስፈልጋቸዋል።
9: avoir des activités sportives, artistiques, étudier, voyager et explorer le monde.
6: የአውሮፓ ህብረት፣ አውስትራሊያ፣ ግሪክና ፈረንሳይ የማህበራዊ መገናኛ ዘዴዎች ተደራሽነትን ለመገደብ የተወሰዱትን እርምጃዎች ተከትሎ ባለፉት ወራት በማህበራዊ መገናኛ ዘዴ መድረኮች ላይ የሚያደርገውን ጫና ጨምሯል። ባለፈው ሳምንትም ፌስቡክ እና ኢንስታግራም ሱስ የሚያስይዙ ባህሪያቸውን እንዲቀይሩ አሳስቧል። ፌስቡክ እና ኢንስታግራምን የሚያስተዳድረው ሜታ ኩባንያ ያስቀመጣቸው የደህንነት ጥበቃ አሰራሮች በቂ አለመሆናቸውንም ገልጿል። ህብረቱ የማህበራዊ መገናኛ ዘዴዎች ሱስ አስያዥ አሰራር ካልተቀየረ ከፍተኛ የገንዘብ ቅጣት እንደሚጣልባቸው አስጠንቅቋል። ህብረቱ በየካቲት ወርም ለቲክቶክ ተመሳሳይ ማስጠንቀቂያ ሰጥቷል። የአውሮፓ ህብረት የሸማቾች ጥበቃ ኃላፊ የሆኑት ሚካኤል ማግራት እንዳሉት ደግሞ ልጆች ሱስ ለሚያስይዙ የዲጂታል መድረኮች ባህሪ ጠንካራ ጥበቃ የሚያደርግ አዲስ ህግ በዚህ አመት መጨረሻ ላይ እንደሚወጣ ቃል ገብቷል። የማህበረሰብ ጤና ባለሙያዋ ማርያ ማልከርም መመሪያው አስፈላጊ መሆኑን ገልጸዋል።
9: Nous avons besoin de règles claires et applicables concernant les fonctionnalités des médias sociaux plus
10: ልጆችንና ወጣቶችን ለመጠበቅ በተሻሻሉ የማህበራዊ መገናኛ ዘዴዎች ባህሪያት ላይ ግልጽና ተፈጻሚነት ያላቸው ደንቦች ያስፈልጉናል። እነዚህ ደንቦች ወደፊት ከመይመጡ አዳዲስ አደገኛ ባህሪያት እነሱን ለመከላከል በቂና ተለዋዋጭ መሆን አለባቸው።
9: Protéger les jeunes face à de nouvelles formes de fonctionnalités présentant des risques qui ne manqueront pas d'émerger à l'avenir.
6: ያምሁኑ የአውሮፓ ህብረት በ27 አባል ሀገራት ውስጥ የተለያዩ መመሪያዎች በመኖራቸው ለማስተናገድ አስቸጋሪ መሆኑ ይነገራል። ለምሳሌ ስፔን ከ16 ዓመት በታች የሆኑ ልጆችን ወደ ማህበራዊ አውታረ መረቦች እንዳይገቡ መከላከል የምትፈልግ ሲሆን ፈረንሳይ ደግሞ ከ15 ዓመት በታች የሆኑ ልጆችን ለመከላከል ሐሳብ አቀርባለች። እንደ ኢስቶኒያ ያሉ የአውሮፓ ሀገራት ደግሞ እግዳውን ይቃወማሉ። ወንዴላ የአውሮፓ ህብረት የስራ አስፈጻሚ አካል የሆነው የአውሮፓ ኮሚሽን የሀገራቱን ሐሳብ በጥንቃቄ እንደሚመለከት ገልጿል። የአውሮፓ ህብረትም ስራቸውን በማዋሃድ እንዲቀራረቡና እንዲስማሙ የሚያደርግ የጋራ መፍትሄ ለማግኘት የራሱን ሐሳብ እንደሚያዘጋጅም አሳስበዋል። አድማጮች፣ የዛሬው የሳይንስና ቴክኖሎጂ ዝግጅት በዚህ ተጠናቋል። ከዝግጅቱ ጋር ጻይ ጫን ያብራራችሁ ነበርኩ። መልካም ጊዜ።
10: ይህ ዶች በለ ነው። አድማጮች፣ ለዕለቱ ያልነውን በማጠናቀቅ ከመሰናበታችን በፊት ዋና ዋና ዜናዎቹን በድጋሚ ላሰማችሁ። የኢትዮጵያ ሀገራዊ ምክክር ጉባኤ ዛሬ አዲስ አበባ ውስጥ ተጀምሯል። 4000 ያህል ተሳታፊዎች በተገኙበት በዚህ ጉባኤ የመክፈቻ ስርዓት ላይ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ለኔ ሳይሆን ለኛ ለኢትዮጵያ ማለት ከቻል ምክክሩ ፍሬያማ ይሆናል በማለት ጥሪ አቅርበዋል። ወደ ቦትስዋና ለመሻገር የሞከሩ የተሳፈሩባት ታንኳ የተገለበጠችባቸው ኢትዮጵያውያን ሳይሰጥሙ እንዳልቀረ የዛምቢያ ባለስልጣናት ዛሬ አስታወቁ። በታንኳ ተሳፍረው ከነበሩት 15 ኢትዮጵያውያን 10ሩ ሰጥሟል ተብሎ እንደሚታመን የተናገረው ፖሊስ 3 ደግሞ የደረሱበት እንዳልታወቀ ገልጿል። ከመካከላቸው በህይወት የተረፉትን 2ቱን ፖሊስ አስሯቸዋል። የዩናይትድ ስቴትስ እና የኢራን ጥቃትና ያጸፋ ጥቃት ዛሬም ቀጥሏል። ዩናይትድ ስቴትስ ዛሬ በኢራን ላይ 2 ዙር ድብደባዎች ማካሄዷን አስታውቃለች። የኢራን ወደቦችንም እንደገና መዝጋቷን ገልጻለች። ቴህራን በበኩሏ የአሜሪካን አጋር የሆኑ የባህረ ሰላጤውን ሀገራት ኢላማ ያደረጉ ጥቃቶችን መፈጸሟን ተናግራለች። አድማጮች፣ ጠቅላላ ስርጭታችን አበቃ። ደህና አምሹ። በደህና አደሩ።